የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ነሐሴ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በክፍል 2 ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል በቅድሚያ እናቀርብላችኋለን። በመቀጠልም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባይ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኘላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮ

ከው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዩስጢኖስ ለአርማዊው ንጉስ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንድህ ሲል በማብራራት ጽፎለታል። የፀሐይ ቀን በመንላት እለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባልና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ህብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር አኮቴተ ቁርባን ከህብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል። በሥርዓተ ቅዳሴው ላይ ኅብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ኅብስቱንና ጽዋን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከ ጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ኅብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮቴተ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ፣ ሰማያዊቷ ቤተ ክርስቲያን፣ መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ኅብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በኅብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት
በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን፣ ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት፣ ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን። በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3። እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 9 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲህር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የአንድ እናትና የአንድ አባት ፍቅር በሚል ንዑስ ርዕስ ከአንቀጽ 172 እስከ 178 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ በራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የአንድ እናትና የአንድ አባት ፍቅር። ልጆች አንዴ ከተወለዱ ከምግብና ከእንክብካቤ በተጨማሪ መወደዳቸውን በእርግጠኝነት የማወቅ መንፈሳዊ ስጦታንም መቀበል ይጀምራሉ። ይህንንም ፍቅር ለነርሱ ማሳየት የሚቻለው የግል ስም በማውጣት፣ በመጋራት፣ በፍቅር ዓይን በመታየትና ብሩህ ፈገግታ በማሳየት ነው። በዚህ አይነት የሰብአዊ ግንኙነቶች ውበት ነፍሳችንን እንደሚማርክ፣ ነፃነታችንን እንደሚሻ፣ የሌሎችን ልዩነት እንደሚቀበል፣ በውይይትም ላይ እነርሱን እንደሚያውቅና እንደ አጋር እንደሚቀበል ሕፃናት ይማራሉ። ፍቅር ማለት እንዲህ ነው። የእግዚአብሔርን የፍቅር ፍንጣቂ የያዘ ነው። እያንዳንዱ ሕፃን የእናቱና የአባቱ ፍቅርን የማግኘት መብት አለው። ሁለቱም ለሕፃኑ የተቀናጀና ኅብር ላለው እድገት አስፈላጊ ናቸው። የአውስትራሊያ ጳጳሳት እንዳመለከቱት እያንዳንዱ ወላጅ ለልጁ እድገት ልዩ አስተዋጽኦ ያበረክታል። የልጅን ክብር መጠበቅ ማለት የእርሱንም ወይም የእርሷን እናትና አባት የማግኘት ፍላጎትና የተፈጥሮ መብት ማረጋገጥ ነው። የምንናገረው በተናጠል ስለ አባትና ስለ እናት ፍቅር ሳይሆን የሰው ሕይወት ምንጭና የቤተሰብ ጠንካራ መሠረት ተደርጎ ስለሚታሰበው ስለ ጋራ ፍቅራቸው ጭምር ነው። ይህ የጋራ ፍቅር ከሌለ አንድ ሕፃን ተራ መጫወቻ ይሆናል። ባልና ሚስት፣ አባትና እናት ሁለቱም ከፈጣሪ እግዚአብሔር ፍቅር ጋራ ይተባበራሉ። በልዩ መንገድ የእርሱ አስተርጓሚዎችም ናቸው። ለልጆቻቸው የጌታን እናታዊና አባታዊ ፊት ያሳያሉ። በጋራ ሆኖ አጸፋ የመመለስን፣ ልዩነቶችን የማክበርን፣ እንዲሁም የመስጠትና የመቀበል ችሎታ የማዳበርን ጥቅም ያስተምራቸዋል። በአይቀሬ ምክንያት አንድ ወላጅ ባይኖር ስለ ሕፃኑ ጤናማ የወደፊት እድገት ሲባል ለዚህ ጉድለት የሚሆን ማካካሻ መፈለግ ያስፈልጋል። ብዙ ልጆችንና ወጣቶችን የሚጎዳው የወላጅ አልባነት ስሜት ዛሬ ከምናስበው በላይ ስር የሰደደ ሆኗል። ዛሬ ሴቶች ያላቸው የመማር የመስራት ክህሎታቸውን የማዳበርና የግል ግብ የማስቀመጥ ፍላጎት ተገቢና በእርግጥም አስፈላጊ ሆኖ እናውቃለን። በተመሳሳይ በተለይ በመጀመሪያዎቹ የሕይወት ወራት የእናትን መኖር የሚሹ ሕፃናትን ፍላጎት ችላ ማለት አንችልም። በእርግጥ በውስጧ የተጸነሰውና እያደገ ያለው የአዲስ ሰብአዊ ሕይወት ባለቤት የሆነችው ሴት እንደ እናቷ ከወንድ ትቀድማለች። የዚህ እናታዊ መገኘት ከሴትነት ባሕሪ ጭምር መዳከም ለዓለማችን ከባድ ስጋት ፈጥሯል። ተመሳሳይነትን ለሚጠይቅም ወይም እናትነትን ለማቃለል ለሴቶች የጾታ እኩልነት አስተሳሰብ በእርግጥ ዋጋ ይሰጣለሁ። ምክንያቱም የሴቶች ታላቅነት ከማይገረሰስ ሰብአዊ ክብራቸው ብቻ ሳይሆን ለኅብረተሰቡ አስፈላጊ ከሆነው የሴትነት ተሰጥቷቸው የመነጨ መብቶችን ሁሉ የያዘ ነው። በዚህ የእነርሱ እንስታዊ ችሎታዎች በተለይ እናትነት ኃላፊነትንም ያዘለ ነው። ምክንያቱም ሴትነት በዚህ ዓለም ላይ ልዩ ተልእኮ ያለው ሲሆን ይህንንም ተልእኮ ኅብረተሰቡ ለሁሉም የጋራ ጥቅም ስል ሊጠብቀውና ሊንከባከበው ይገባል። እናቶች ራስን ማዕከል ላደረገ ግለሰባዊነት መስፋፋት ብርቱ ማርካሻ ናቸው። የሕይወትን ውበት የሚመሰክሩት እነርሱ ናቸው። በእርግጥ አንድ ኅብረተሰብ ያለ እናቶች ሰብአዊ ክብር አይኖረውም። ምክንያቱም እናቶች ሁልጊዜ በክፉ ጊዜያት ጭምር የርኅራሄ፣ የቁርጠኝነትና የግብረ ገብ ጥንካሬ ምስክሮች ናቸው። እናቶች ብዙውን ጊዜ ልጆቻቸውን በሚመሯቸው የመጀመሪያ ጸሎቶችና ሥራዎች አማካይነት የመንፈሳዊ ተመክሮን ጥልቅ ትርጉም ያስተላልፋሉ። ያለ እናቶች አዲስ ምእመን አለመኖር ብቻ ሳይሆን እምነት ራሱ ቀላሉንና የመሠረታዊ ግለቱን ዋና ክፍል ያጣል። ውድ እናቶች ሆይ፣ አመሰግናችኋለሁ። ቤተሰባችሁ ውስጥ ስለ ሆናችሁት፣ ለቤተ ክርስቲያንና ለዓለም ስለምትሰጡት ነገር አመሰግናችኋለሁ። ልጇን በርኅራኄና በደግነት የምትንከባከብ እናት በራስ መተማመንን እንዲዳብርና ዓለም ጥሩና ማራኪ ቦታ መሆኑን እንዲያውቅ ትረዳለች።
ይህም ልጁ በራሱ በመተማመን እንዲያድግና በአንጻሩም ከሰው ጋር የመቀራረብና ለሰው የማዘን ችሎታውን እንዲያዳብር ይረዳዋል። አባት በበኩሉ የህይወትን ገደቦች እንዲመለከት ለሰፊው ዓለም ተግዳሮቶች ዝግጁ እንዲሆንና የከባድ ሥራንና የብርቱ ልፋትን አስፈላጊነት እንዲያውቅ ልጁን ይረዳዋል። ግልጽና ሰላማዊ የወንድነት ባህሪ ያለው እንዲሁም ለምስት ፍቅሩንና እንክብካቤውን የሚያሳይ አባት የተንከባካቢ እናትን ያህል አስፈላጊ ነው። ከእያንዳንዱ ቤተሰብ ተጨባጭ ሁኔታዎች በመነሳት በሥራ ድርሻዎችና ኃላፊነቶች ረገድ አንዳንድ ለውጦች ሊኖሩ ይችላሉ። ነገር ግን የሁለቱም የወንድና የሴት በግልጽና በታወቀ መንገድ መኖር ለልጁ የተሻለ እድገት አመቺ የሆነ እንክብካቤን ይፈጥራል። ብዙውን ጊዜ የእኛ ህብረተሰብ አባት አልባ ነው ሲባል እንሰማለን። በምዕራባውያን ባህል የአባት ተምሳሌትነት የለም፣ ጎሏል ወይም ጠፍቷል። እናትነትም ራሱ ጥያቄ ውስጥ የገባ ይመስላል። ውጤቱም ያለ ጥርጥር አደናጋሪ ሆኗል። በመጀመሪያ ይህ እንደ ነጻነት ይቆጠር ነበር። እንደ ጌታ ከሚታየው አባት፣ ከውጭ የመጣ ሕግ አስከባሪ ተደርጎ ከሚታሰበው አባት፣ የልጆቹን ደስታ የመወሰን ሥልጣን ካለውና ለወጣቶች ነጻነትና ራስን መቻል እንቅፋት ከሆነ አባት እጅ አርነት እንደ መውጣት ይቆጠር ነበር። በመሆኑም በእያንዳንዱ ቤቶች ውስጥ ፈላጭ ቆራጭነት፣ አልፎ አልፎም ጭቆና ነግሶ ነበር። ሆኖም ብዙ ጊዜ እንደሚሆነው ሰው ከአንዱ አጥፊና ወደ ሌላው አጥፊ ሊሄድ ይችላል። በዘመናችን ችግሩ የአባት አለቅነት መሆኑ ቀርቶ የአባት በዚህ አለመገኘት አለመኖር ይመስላል። አባቶች ብዙውን ጊዜ በራሳቸውና በሥራቸው እጅግ ስለሚጠመዱ ቤተሰቦቻቸውን ችላ ይላሉ። ጨቅላዎችንና ለጋ ወጣቶችን ለብቻቸው ይተዋቸዋል። ለመገናኘትና ለመዝናናት የሚሰጠው ጊዜም በአባት መኖርና በአባት ሥልጣን ላይ ጫና አሳድሯል። ዛሬ ሥልጣን አብዛኛውን ጊዜ እንደ ጥርጣሬ፣ የአዋቂዎች አያያዝም እንደ ብልግና መታየት ጀምሯል። እነርሱ ራሳቸው እርግጠኞች ስላልሆኑ ለልጆቻቸው እርግጠኛና ጠንካራ አመራር መስጠት አይችሉም። የወላጆችና የልጆች ሚና መቀያየር ጤናማ አካሄድ አይደለም። ምክንያቱም ልጆች ሊለማመዱት የሚገባውን ትክክለኛ የእድገት ሂደት ያደናቅፋል። ለመጎልመስ የሚያስፈልጋቸውን ፍቅርና አመራር ይነፍጋቸዋል። እግዚአብሔር አባትን በቤተሰብ ውስጥ ያስቀመጠው በወንድነቱ ለሚስቱ ቅርብ እንዲሆንና ሁሉንም ነገር ደስታንና ሐዘንን፣ ተስፋና መከራን ሁሉ እንዲጋራ ነው። እንዲሁም ልጆቹ ሲያድግ፣ ሲጫወቱና ሲሰሩ፣ ሲዝናኑና ሲደበሩ፣ ሲለፈልፉና ጸጥ ሲሉ፣ ሲደበሩና ሲፈሩ፣ ሲቅበዘበዙና ወደ ትክክለኛው መንገድ ሲመለሱ ለእነርሱ ቅርብ እንዲሆን ነው። ሁልጊዜ የሚገኝ አባት እንዲሆን ነው። መገኘት ሲል መቆጣጠር ማለት አይደለም። ቁጥጥር የሚያበዙ አባቶች ልጆቻቸውን ይጋርዳሉ፣ እንዲያድጉ አይፈቅዱላቸውም። አንዳንዱ አባቶች ዋጋ ቢስ ነን ወይም አላስፈላጊ ነን ብሎ ያስባሉ። እውነታው ግን ልጆች ችግር ገጥሟቸው ወደ ቤታቸው ሲመለሱ የሚጠብቋቸው አባት የሚያስፈልጋቸው መሆን ልጆች ችግሩን ላለመቀበልና ላለማሳየት ይጥራሉ። ነገር ግን አባት ያስፈልጋቸዋል። አባት ማጣትና ያለ ዕድሜያቸው ቀድሞ ማደግ ለልጆች ጥሩ አይደለም።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@acpc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 10 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በግድሚያ እናስተዋውቃችኋለን።

በተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ወንጌል ማዕበሉስ በመንገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርስት የቀረበ አንድ የዕለቱን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 7 ከቁጥር 32 እስከ 52 ፈሪሳውያን ሕዝቡ ስለ እርሱ በጉንጉምታ የሚነጋገረውን ነገር ሰሙ። የካህናት አለቆችና ፈሪሳውያንም እንዲይዙት የቤተ መቅደስ ጠባቂዎችን ላቋቸው። ኢየሱስም እንዲህ አለ፣ ከእናንተ ጋር የምቆየው ጥቂት ጊዜ ብቻ ነው፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ ግን አታገኙኝም፣ ወዳለሁበትም ልትመጡ አትችሉም። አይሁድም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ልናገኘው የማንችለው ወዴት ለመሄድ ቢያስብ ነው? በግሪኮች መካከል ተበታትነው ወደሚኖሩ ወገኖቻችን ሂዶ ግሪኮችን ሊያስተምር ፈልጎ ይሆን? ትፈልጉኛላችሁ ግን አታገኙኝም፣ ደግሞም እኔ ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ይሆን? የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለው የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህንን ያለው ደግሞ በእርሱ የሚያምኑ ሁሉ ስለሚቀበሉት መንፈስ ለመናገር አስቦ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠውም ነበር። ከሕዝቡ አንዳንዶቹ ቃሉን ሰምተው ይህ ሰው በእርግጥ ነቢይ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር፣ ዳዊት ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህም በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶቹም ሊይዙት ፈልገው ነበር፣ ነገር ግን ማንም እጁን አላሳረፈበትም። በመጨረሻም የቤተ መቅደስ ጠባቂዎች ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲል መለሱ። ፈሪሳውያንም

ሲሉ መለሱ። እናንተም ተታላችኋል ማለት ነው? ለመሆኑ ከባለ ስልጣኖችና ከፈሪሳውያን በርሱ ያመነ አለ? ሕጉን የማያውቅ የሕዝብ ግን የተረገመ ነው። ከዚህ ቀደም ወደ ኢየሱስ ሄደው የነበረውና ከነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተም ደግሞ ከገሊላ ነህን? መምህር ከገሊላ እንደማይነሳ መርምር ትደርስበታለህ ብለው መለሱለት። ከዚህም በኋላ ሁሉም ወደ የቤታቸው ሄዱ። ጌታ ሰማይና ምድር ያልፋል ቃሌ ግን አልፍም አለ። አብን በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን የሥርዓት አምልኮ አቆጣጠርና ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት ሰባተኛ በመባል ይጠራል። የሰላም አምላክ የሆነው እግዚአብሔር ጠብቆን ደግፎን ተንከባክቦን እንደ መልካም ሥራችን ሳይሆን በጸጋውና በምሕረቱ ጠብቆን ለዛሬው ዕለት ያደረሰን እግዚአብሔር አባታችን ቅዱስ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንደ አገራችን ሥርዓት አምልኮና መንፈሳዊ ልምድ በመቤታችን በኩል እግዚአብሔር ለሰው ልጆች ስለገለጠው ተስፋና በእርሷም ጸጋ መሞላት ላደረገልን ቸርነት በተለየ ሁኔታ በየዓመቱ ለ16 ቀናት የሚዘልቀውን ጾምና ምህለላ የምናደርግበት የፍልሰታ ማርያም ጾም ወቅት ላይ እንገኛለን። እግዚአብሔር አብ በርሱ ለኖሩት ሁሉ ሊያደርግላቸው ቃል የገባውን እውነታ እርሱ በፈቀደው መልኩ በመቤታችን የተገበረበት ጸጋ እናወድሳለን። ለእኛም ይሆንልን ዘንድ ማርያም ሆይ ቸር የሰው ልጆች ሁሉ አዳኝ ወደ ሆነው ልጅሽ ለምኝልን በማለት የእናትነት አማላጅነቷን የምንማጸንበት ወቅት ላይ በመሆናችን የሚታወቅ ሲሆን በዚህም ወቅት ለየት ባለ ሁኔታ እመቤታችን ቅድስት ድንግል ማርያም ከልጇ ዘንድ ጸጋና በረከት እንድታስገኝልን ልንማጸናት ይገባል። ቤተ ክርስቲያናችን በየዕለቱ ለመንፈሳዊ ሕይወታችን ድጋፍ ይሆን ዘንድ በማሰብ ከወቅቱ ጋር ተስማሚ የሆኑ የመጽሐፍ ቅዱስ ምንባባትን ለምእመናኖቿ በማቅረብ መንፈሳዊ ሕይወታቸው በእግዚአብሔር ቃል ላይ መሠረቱን ባደረገ መልኩ ይኖር ዘንድ ታስተምራለች። በዚህም መሠረት ለዛሬ ሰንበት ለአስተንትኖ እንዲሆን በቀዳሚነት የተመረጠው የእግዚአብሔር ቃል የተወሰደው ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ሲሆን እንዲሁም ለኀጢአት እንደ ሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኀጢአት እንዲነግሥባችሁ አታድርጉ። ብልቶቻችሁን የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደ ተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኀጢአት አይገዛችሁምና ይለናል። ወደ ሮም ሰዎች ምዕራፍ 6 ከቁጥር 11 እስከ 23 ላይ እንደ ተጠቀሰው በማለት ቅዱስ ሐዋርያ ጳውሎስ ለምእመናኑ ምክረ ሐሳቡን ያቀርባል። በዚህ መልእክቱ ቅዱስ ሐዋርያ ጳውሎስ አንድ ክርስቲያን አሁን ያለበት ደረጃና ሁኔታ ይኸውም ለኀጢአት ሲል መሞቱ በክርስቶስ ሕያው እንዲሆን እንደሚያደርገውና ለእግዚአብሔር መኖር እንደሚገባው በተግባር እንዲገልጥ ጥሪ የሚያደርግበት ክፍል ነው። ኀጢአትን ድል ለማድረግ ክርስቲያን መውሰድ ያለበት ሁለተኛው እርምጃ ደግሞ ኀጢአት በሕይወቱ እንዳይነግሥ መከላከል እንደሆነ ቅዱስ ሐዋርያ ጳውሎስ ለክርስቲያኖች ሁሉ ያሳስባል። ኀጢአትን ከሕይወታችን ውስጥ ሙሉ

በሙሉ ለማስወገድና በእግዚአብሔር ጸጋ ተሞልተን ለመኖር የሚያስችለን ደግሞ ሦስተኛው እርምጃ ሲሆን ቅዱስ ሐዋርያ ጳውሎስ ዛሬ እንደሚመክረን ኃጢአት በሕይወታችን ውስጥ እንዳይነግስ ራሳችንን ሙሉ በሙሉ ለእግዚአብሔር አሳልፈን መስጠት እንደሚገባን ቅዱስ ሐዋርያ ጳውሎስ ይመክረናል። ራሳችሁን ለእግዚአብሔር መሥዋዕት አድርጋችሁ አቅርቡ በማለት ቅዱስ ሐዋርያ ጳውሎስ ለሁሉም ክርስቲያኖች ዛሬ ጥሪ ያቀረበ ሲሆን ማንኛውም ተግባራችንና ሐሳባችን ሳይቀር እግዚአብሔርንና ባልንጀሮቻችንን ለማገልገል ይውል ዘንድ ይመክረናል። ቅዱስ ሐዋርያ ጳውሎስ ብልቶቻችሁ የክፋት መሣሪያ አድርጋችሁ ለኃጢአት አታቅርቡ ማለቱ ደግሞ ሁሉም የአካል ክፍሎቻችንን የሚያመለክት ሲሆን በተቻለ መጠን መላውን የአካል ክፍሎቻችንን ሰውን ለመበደልና ለመጨቆን ሳይሆን በተገቢ ሁኔታ በመኖር ለእግዚአብሔርና ለባልንጀሮቻችን መልካም የሚባሉ ተግባራትን በማከናወን መኖር እንደሚገባን ያሳስበናል። ኃጢአት አይግዛችሁ በማለት ቅዱስ ሐዋርያ ጳውሎስ ኃጢአትን ልክ እንደ አንድ ሰው አድርጎ በመቁጠር ኃጢአት ባሪያ አድርጎ እንዳይገዛን መጠንቀቅ እንደሚገባን ያሳሰበን ሲሆን ኃጢአት የሰው ልጆችን እንደ ባሪያ አድርጎ የመግዛት ኃይል እንዳለው በመጠቆም ከእነዚህ ነገሮች ሁሉ ተጠብቀን ራሳችንን ለእግዚአብሔር ማስገዛት መኖር እንደሚገባን ያሳስበናል። በአጠቃላይ ቅዱስ ሐዋርያ ጳውሎስ ዛሬ የሚያስተላልፍልን መልእክት በሥነ ምግባር የተሞላ ሕይወት መኖር እንደሚገባን፣ ሕግ በኃጢአተኛው ላይ ለመፍረድ የሚያስችል መሣሪያ እንጂ በራሱ የኃጢአት ኃይልን ለመቋቋም የማይችል በመሆኑ የተነሣ ይልቁኑ የኃጢአት ኃይል መቋቋም የሚቻለው የእግዚአብሔር ጸጋ ብቻ በመሆኑ ይህንን በኃጢአት ላይ ድል መጎናጸፍ የሚያስችለንን የእግዚአብሔርን ጸጋ አጥብቀን መፈለግ እንደሚገባን ያስተምረናል። ክርስቲያኖች በሙሉ ልባቸው ለእግዚአብሔር መታዘዝ እንደሚኖርባቸው ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ላይ የገለጸ ሲሆን አንድ ክርስቲያን ለእግዚአብሔር መታዘዝ የሚገባው በፍቃደኝነት ላይ ተመስርቶ እንጂ በግዳጅ መሆን እንደሌለበት ያሳስበናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ወንጌሉ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይለናል። በእርግጥ ጌታችን መድኃኒታችን የሚለንን በአይሁዳውያን እጅ ከመግባቱ በፊትና መንፈስም ወደ እሱ ሳይወርድ መሆኑ ነው። ታዲያ ጌታችን ይህንን የሚጋብዘን ከአነጋገሩም የምንረዳው ማንም የተጠማ ብሎ ይናገራል። ይህ ማለት ደግሞ አማኝ የሆነ ወይም ያልሆነ፣ ፈሪሳውያን ወይም ሳምራውያን ወይም ሰዶቃውያን እንዲሁም ሌሎችን ለይቶ አልጠራም። ሁሉንም በተለይም የታመሙትን የተጠሙትን ይጋብዛል። ታዲያ ሰዎች ብዙውን ጊዜ የውሃ ጥም ጊዜ አይሰጥምና ጥማችንን በተቻለ ፍጥነት ለማርካት እንሞክራለን። ጌታችን ግን ይህንን የሚያምን ከዚህም በላይ የሕይወት ውሃ ወንዝ ከሆዱ እንደሚፈልቅ ይናገራል። ዛሬ የጌታችን ኢየሱስ ክርስቶስ ሙሉ አካል የሆነችው ሐዋርያዊ የሆነችው ቤተ ክርስቲያን የክርስቶስ ልዑክ በመሆን በዚህ ምድር ላይ እርሱ ክርስቶስ ራሱ የሠራውን ሥራ ተረክባ ምዕመናኖቿን የክርስቶስ አካል ለማድረግ ኃላፊነቱን ተቀብላ እየሠራች ትገኛለች። ምክንያቱም ቤተ ክርስቲያን የክርስቶስ ምስጢራዊ አካል ነች። ወደ ምስጢራት እየመራች ምስጢራትን እያካፈለች በምስጢራቷ እየፈወሰችና እየባረከች ክርስቲያኖቿን ወደ መንግሥተ ሰማያት ትመራለች። ቤተ ክርስቲያን በራሷ ቅድስ ስትሆን በውስጧ ግን ኀጢያንም ቅዱሳንም ይገኙባታል። ኀጢያንም ወደ ቅዱሳን እየመራች ለመንግሥተ ሰማያት ታበቃለች። ታዲያ ዛሬ ቤተ ክርስቲያን ያኔ ጌታችን ኢየሱስ ክርስቶስ ጥሪ እንዳቀረበው የተጠማ ቢኖር ወደ እኔ ይምጣ እያለች ጥሪዋን ታሰማለች። ጥሪዋን ስታሰማ ግን እሷ እንደ ክርስቶስ የዚህ ወገን የዛ ወገን ሳትል፣ የዚህ ዘር የዛ ዘር ሳትል የተጠማ የሰው ልጅን ሁሉ ወደ እርሷ ወደ እቅፏ ትጋብዛለች። ዛሬ የምንኖርበት ዓለማችን እጅግ በጣም ብዙ የሚባሉ ነገሮችን የተጠማች ዓለም ናት። ሰዎች እርካታ አጥተው በመባዘን ላይ ይገኛሉ። ሕይወታችን እረፍት አጥቶ በመቃተት ላይ ይገኛል። ዛሬ ግን ጌታችን ኢየሱስ ክርስቶስ ሁላችንንም እናንተ የተጠማችሁ ሁሉ ወደ እኔ ኑ በማለት ይጋብዘናል።
ለነፍሳችን ጥምርካታ የሚሰጠው ጌታችን ኢየሱስ ክርስቶስ ብቻ ነው። ብዙን ጊዜ ጥማችንን ያረኩልናል ብለን ያሰብናቸውን ዓለማዊ የሆኑ ነገሮችን በማከናወን እርካታን ለማግኘት እንሞክራለን። ነገር ግን የእርካታችን ምንጭ አንድና አንድ ነው፣ ያውም ጌታችን ኢየሱስ ክርስቶስ ብቻ ነው። እርሱም ወደ እርሱ መተን በነጻ ይህንን የሕይወት ውሃ እንድንጠጣ ይጋብዘናል። እኛም ይህንን የእርሱን ጥሪ ተከትለን የሕይወት ጥማችንን ማርካት እንችል ዘንድ ወደ እርሱ መቅረብ ይኖርብናል። ወደ እርሱ መቅረብ እንችል ዘንድና ለሕይወታችን እርካታ ማግኘት እንችል ዘንድ እንድትረዳን የእመቤታችን የቅድስት ድንግል ማርያም አማላጅነትን መማጸን ይኖርብናል። የሰማነውን በልቦናችን ያሳደረልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ቅዱስ ወንጌል ማዕበሉስ በሚነገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርዕስት የቀረበ አንድ አስተንት ነው ደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። የዛሬው የቅዱስ ወንጌል ምንባብ የማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተጠቀሰውን ማለታቸው ነው። ኢየሱስ በማዕበል በሚናወጠው ሐይቅ ላይ ስለመራመዱ ይናገራል። ባለፈው እሁድ እንዳየነው ህዝቡን በአምስት ዳቦና በሁለት ዓሣ ከመገባቸው በኋላ ኢየሱስ ደቀ መዛሙርቱን ወደ ጀልባ እንዲገቡና ወደ ሌላኛው የባህር ዳርቻ እንዲጓዙ ያዛቸዋል። ህዝቡን ካሰናበተ በኋላ ከዚያም ለመጸለይ ብቻውን ወደ ኮረብታማ ስፍራ ወጣ። ከአብ ጋር ያለውን ኅብረት ያጠናክራል። በሌሊት ሐይቁ በሚሻገሩበት ጊዜ የደቀ መዛሙርቱ ጀልባ በድንገት በከባድ አውሎ ንፋስ መናወጥ ይጀምራል። በዚያን ወቅት በድንገት አንድ ሰው በውሃው ላይ እየተራመደ ወደ እነርሱ ሲመጣ ያያሉ። እነርሱ ያዩት ነገር ምትሃት መስሏቸው በጣም ደንግጠው ስለነበር በፍርሃት ጮኹ። ኢየሱስ አይዟችሁ፣ እኔ ነኝ፣ አትፍሩ የሚል ማረጋገጫ ሰጣቸው። ጴጥሮስም ጌታ ሆይ፣ አንተ ከሆንክ በውሃው ላይ እየተራመድኩኝ ወደ አንተ እንድመጣ እዘዘኝ ሲል መለሰለት። ኢየሱስም ና አለው። ጴጥሮስ ከጀልባው ወርዶ ጥቂት እርምጃዎችን በውሃ ላይ መራመድ በጀመረበት ወቅት ከዚያም በወቅቱ የተነሳው ነፋስና ማዕበል ከፍተኛ ስለነበረ እጅግ በጣም ስለፈራ መስመጥ ይጀምራል። ጌታ ሆይ አድነኝ እያለ ጮኸ። ከዚያም በኋላ ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ትጠራጠራለህ ይለዋል።

አል ይህ ታሪክ በሁሉም የህይወት ዘመናችን በተለይም በፈተናና በችግር ጊዜያት ራሳችንን በታማኝነት ወደ እግዚአብሔር እንድናቀርብ የቀረበልን ጥሬ ነው። ጠንካራ የጥርጣሬና የፍርሃት ስሜት ሲኖረን እየሰመጥን መስሎ ሲሰማን እንደ ጴጥሮስ ጌታ ሆይ አድነኝ ብለን ለመጮህ ማፈር የለብንም። እርሱ በጣም የሚያምር ጸሎት ነው። እናም ወዲያውኑ እጁን ዘርግቶ የጴጥሮስን እጅ የያዘ የኢየሱስ የእጅ ምልክት ለረጅም ጊዜ በጥልቀት መታሰብ ይኖርበታል። እርሱ ፈጽሞ የማይተወን የአብ እጅ ነው። ሁልጊዜ ጥሩና ጥሩ የሆነውን ለእኛ የሚፈልገውን የአብ ጠንካራና ታማኝ አባት የሚወክል እጅ ነው። ስለ ነቢዩ ኤልያስ የተነገረው በዛሬው በመጀመሪያው ምንባብ አንደኛ መጽሐፈ ነገሥት ምዕራፍ 19 ከቁጥር 11 እስከ 13 ላይ የተጠቀሰው ታሪክ እግዚአብሔር አውሎ ንፋስ፣ እሳት፣ የመሬት መንቀጥቀጥ የሚወክለው አምላክ ሳይሆን በዝምታ ለእኛ ጥያቄዎች መልስ የሚሰጥ አምላክ እንደሆነ ያሳያል። እግዚአብሔር የማያስገድድና ለመሰማት የሚጠይቅ የብርሃን እስትንፋስ ነው። እምነት ማለት በማዕበል ውስጥ በምንሆንበት ወቅት ልባችንን ወደ እግዚአብሔር፣ ወደ እርሱ ፍቅር፣ ወደ አባቱ፣ ወደ ርኅራዮ መመለስ ማለት ነው። ኢየሱስ ይህንን ለጴጥሮስና ለደቀ መዛሙርቱ እንዲሁም ለእኛም ዛሬ ለማስተማር ፈለገ። እምነታችን ጎደሎ እንደሆነና መንገዳችንም በተጋላጭ ኃይሎች ሊደናቀፍ እንደሚችል እርሱ በሚገባ ያውቃል። እርሱ ግን ወደ ደህንነቱ እንድናመራ ለማድረግ አስቦ ወደ ሞት የገባው ጌታ ነው። እሱን መፈለግ ከመጀመራችን በፊት እንኳን እርሱ ከአጠገባችን ይገኛል። ከውድቀታችን በኋላ እኛን በማንሳት በእምነት እንድናድግ ይረዳናል። ማዕበሉ በተናወጠበት ወቅት የነበረችው ጀልባ በየትኛውም ዘመን የምትገኘውንና እርሷን በመቃረን የሚነፍሱ ንፋሶችን የምትጋፈጠው አንዳንድ ጊዜ በጣም ከባድ ፈተናዎች የሚያጋጥሟት የቤተ ክርስቲያን ምስል ነው። በዚህ አይነት ሁኔታዎች ውስጥ ቤተ ክርስቲያን በምትገባበት ወቅት እግዚአብሔር ትቶኛል ብላ የማሰብ ፈተና ሊገጥማት ይችል ይሆናል። ነገር ግን በተጨባጭ በእነዚያ ጊዜያት የእምነት የፍቅርና የተስፋ ምስክርነት እጅግ የሚያበራ ሆኖ በዚያ ጊዜያት ውስጥ ይታያል። አዳዲስ ክርስቲያኖች በዓለም ሁሉ ላይ እንዲፈልቁ ሰላምና እርቅ በማውረድ ሂደት ውስጥ በከፍተኛ ሁኔታ ለሚሳተፉ ሰዎች ሰማዕት እስከ መሆን ድረስ የሚያደርስ ጸጋ በቤተ ክርስቲያኗ ውስጥ እንዲከናወን የሚያደርገውን የትንሣኤውን ክርስቶስ የመገናኛ መስመር ነው። ጨለማና የሕይወት ማዕበል በሚያጋጥመን ወቅት በእግዚአብሔር ላይ ያለን እምነት ወደ ቀውስ ውስጥ ሲገባ በእምነትና በተስፋ ፍቅር እንድንጸና ትረዳን ዘንድ የእመቤታችን የቅድስት ድንግል ማርያምን አማላጅነት ልንማጸን ይገባል።

ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በነሐሴ 3 2012 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በዕለቱ ቅዱስ ወንጌል ተንተርሰው ያደረጉትን የቅዱስ ወንጌል አስተንትነው ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ቅዱስ ወንጌል ማዕበሉስ በመንገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርስት የቀረበ አንድ የዕለቱን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 7 ከቁጥር 32 እስከ 52 ፈሪሳውያን ሕዝቡ ስለ እርሱ በጉንጉምታ የሚነጋገረውን ነገር ሰሙ። የካህናት አለቆችና ፈሪሳውያንም እንዲይዙት የቤተ መቅደስ ጠባቂዎችን ላቋቸው። ኢየሱስም እንዲህ አለ፣ ከእናንተ ጋር የምቆየው ጥቂት ጊዜ ብቻ ነው፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ ግን አታገኙኝም፣ ወዳለሁበትም ልትመጡ አትችሉም። አይሁድም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ልናገኘው የማንችለው ወዴት ለመሄድ ቢያስብ ነው? በግሪኮች መካከል ተበታትነው ወደሚኖሩ ወገኖቻችን ሂዶ ግሪኮችን ሊያስተምር ፈልጎ ይሆን? ትፈልጉኛላችሁ ግን አታገኙኝም፣ ደግሞም እኔ ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ይሆን? የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለው የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህንን ያለው ደግሞ በእርሱ የሚያምኑ ሁሉ ስለሚቀበሉት መንፈስ ለመናገር አስቦ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠውም ነበር። ከሕዝቡ አንዳንዶቹ ቃሉን ሰምተው ይህ ሰው በእርግጥ ነቢይ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር፣ ዳዊት ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህም በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶቹም ሊይዙት ፈልገው ነበር፣ ነገር ግን ማንም እጁን አላሳረፈበትም። በመጨረሻም የቤተ መቅደስ ጠባቂዎች ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲል መለሱ። ፈሪሳውያንም እንዲህ ሲሉ መለሱ፣ እናንተም ተታላችኋል ማለት ነው? ለመሆኑ ከባለ ሥልጣኖችና ከፈሪሳውያን በእርሱ ያመነ አለ? ሕጉን የማያውቅ ይህ ሕዝብ ግን የተረገመ ነው። ከዚህ ቀደም ወደ ኢየሱስ ሂደው የነበረውና ከእነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተም ደግሞ ከገሊላ ነህን? መምህር ከገሊላ እንደማይነሣ መርምር፣ ትደርስበታለህ ብለው መለሱለት። ከዚህም በኋላ ሁሉም ወደ የቤታቸው ሄዱ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። ነዋሪ ሦስትነታቸው

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን የሥርዓት አምልኮ አቆጣጠርና ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት ሰባተኛ በመባል ይጠራል። የሰላም አምላክ የሆነው እግዚአብሔር ጠብቆን ደግፎን ተንከባክቦን እንደ መልካም ሥራችን ሳይሆን በጸጋውና በምሕረቱ ጠብቆን ለዛሬው ዕለት ያደረሰን እግዚአብሔር አባታችን ቅዱስ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንደ አገራችን ሥርዓት አምልኮና መንፈሳዊ ልምድ በመቤታችን በኩል እግዚአብሔር ለሰው ልጆች ስለገለጠው ተስፋና በእርሷም ጸጋ መሞላት ላደረገልን ቸርነት በተለየ ሁኔታ በየዓመቱ ለ16 ቀናት የሚዘልቀውን ጾምና ምህለላ የምናደርግበት የፍልሰታ ማርያም ጾም ወቅት ላይ እንገኛለን። እግዚአብሔር አብ በርሱ ለኖሩት ሁሉ ሊያደርግላቸው ቃል የገባውን እውነታ እርሱ በፈቀደው መልኩ በመቤታችን የተገበረበት ጸጋ እናወድሳለን። ለእኛም ይሆንልን ዘንድ ማርያም ሆይ ቸር የሰው ልጆች ሁሉ አዳኝ ወደ ሆነው ልጅሽ ለምኝልን በማለት የእናትነት አማላጅነቷን የምንማጸንበት ወቅት ላይ በመሆናችን የሚታወቅ ሲሆን በዚህም ወቅት ለየት ባለ ሁኔታ እመቤታችን ቅድስት ድንግል ማርያም ከልጇ ዘንድ ጸጋና በረከት እንድታስገኝልን ልንማጸናት ይገባል። ቤተ ክርስቲያናችን በየዕለቱ ለመንፈሳዊ ሕይወታችን ድጋፍ ይሆን ዘንድ በማሰብ ከወቅቱ ጋር ተስማሚ የሆኑ የመጽሐፍ ቅዱስ ምንባባትን ለምእመናኖቿ በማቅረብ መንፈሳዊ ሕይወታቸው በእግዚአብሔር ቃል ላይ መሠረቱን ባደረገ መልኩ ይኖር ዘንድ ታስተምራለች። በዚህም መሠረት ለዛሬ ሰንበት ለአስተንትኖ እንዲሆን በቀዳሚነት የተመረጠው የእግዚአብሔር ቃል የተወሰደው ቅዱስ ሐዋርያው ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ሲሆን እንዲሁም ለኀጢአት እንደ ሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኀጢአት እንዲነግሥባችሁ አታድርጉ። ብልቶቻችሁን የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደ ተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኀጢአት አይገዛችሁምና ይለናል ወደ ሮም ሰዎች ምዕራፍ 6 ከቁጥር 11 እስከ 23 ላይ እንደ ተጠቀሰው በማለት ቅዱስ ሐዋርያ ጳውሎስ ለምእመናኑ ምክረ ሐሳቡን ያቀርባል። በዚህ መልእክቱ ቅዱስ ሐዋርያ ጳውሎስ አንድ ክርስቲያን አሁን ያለበት ደረጃና ሁኔታ ይኸውም ለኀጢአት ሲል መሞቱ በክርስቶስ ሕያው እንዲሆን እንደሚያደርገውና ለእግዚአብሔር መኖር እንደሚገባው በተግባር እንዲገልጥ ጥሪ የሚያደርግበት ክፍል ነው። ኀጢአትን ድል ለማድረግ ክርስቲያን መውሰድ ያለበት ሁለተኛው እርምጃ ደግሞ ኀጢአት በሕይወቱ እንዳይነግሥ መከላከል እንደሆነ ቅዱስ ሐዋርያ ጳውሎስ ለክርስቲያኖች ሁሉ ያሳስባል። ኀጢአትን ከሕይወታችን ውስጥ ሙሉ በሙሉ ለማስወገድና በእግዚአብሔር ጸጋ ተሞልተን ለመኖር የሚያስችለን ደግሞ ሦስተኛው እርምጃ ሲሆን ቅዱስ ሐዋርያ ጳውሎስ ዛሬ እንደሚመክረን ኀጢአት በሕይወታችን ውስጥ እንዳይነግሥ ራሳችንን ሙሉ በሙሉ ለእግዚአብሔር አሳልፈን መስጠት እንደሚገባን ቅዱስ ሐዋርያ ጳውሎስ ይመክረናል። ራሳችሁን ለእግዚአብሔር መሥዋዕት አድርጋችሁ አቅርቡ በማለት ቅዱስ ሐዋርያ ጳውሎስ ለሁሉም ክርስቲያኖች ዛሬ ጥሪ ያቀረበ ሲሆን ማንኛውም ተግባራችንና ሐሳባችን ሳይቀር እግዚአብሔርና ባልንጀሮቻችንን ለማገልገል ይውል ዘንድ ይመክረናል። ቅዱስ ሐዋርያ ጳውሎስ ብልቶቻችሁ የክፋት መሣሪያ አድርጋችሁ ለኀጢአት አታቅርቡ ማለቱ ደግሞ ሁሉም የአካል ክፍሎቻችንን የሚያመለክት ሲሆን በተቻለ መጠን መላውን የአካል ክፍሎቻችንን ሰውን ለመበደልና ለመጨቆን ሳይሆን በተገቢ ሁኔታ በመኖር ለእግዚአብሔርና ለባልንጀሮቻችን መልካም የሚባሉ ተግባራትን በማከናወን መኖር እንደሚገባን ያሳስበናል። ኀጢአት አይግዛችሁ በማለት ቅዱስ ሐዋርያ ጳውሎስ ኀጢአትን ልክ እንደ አንድ ሰው አድርጎ በመቁጠር ኀጢአት ባሪያ አድርጎ እንዳይገዛን መጠንቀቅ እንደሚገባን ያሳሰበን ሲሆን ኀጢአት የሰው ልጆችን እንደ ባሪያ አድርጎ የመግዛት ኃይል እንዳለው በመጠቆም ከእነዚህ ነገሮች ሁሉ ተጠብቀን ራሳችንን ለእግዚአብሔር ማስገዛት መኖር እንደሚገባን
ያሳስበናል። በአጠቃላይ ቅዱስ ሐዋርያ ጳውሎስ ዛሬ የሚያስተላልፍልን መልእክት በሥነ ምግባር የተሞላ ሕይወት መኖር እንደሚገባን፣ ሕግ በኀጢአተኛው ላይ ለመፍረድ የሚያስችል መሣሪያ እንጂ በራሱ የኀጢአት ኃይልን ለመቋቋም የማይችል በመሆኑ የተነሣ ይልቁኑ የኀጢአት ኃይል መቋቋም የሚቻለው የእግዚአብሔር ጸጋ ብቻ በመሆኑ ይህንን በኀጢአት ላይ ድል መጎናጸፍ የሚያስችለንን የእግዚአብሔርን ጸጋ አጥብቀን መፈለግ እንደሚገባን ያስተምረናል። ክርስቲያኖች በሙሉ ልባቸው ለእግዚአብሔር መታዘዝ እንደሚኖርባቸው ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ላይ የገለጸ ሲሆን፣ አንድ ክርስቲያን ለእግዚአብሔር መታዘዝ የሚገባው በፍቃደኝነት ላይ ተመሥርቶ እንጂ በግዳጅ መሆን እንደሌለበት ያሳስበናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ወንጌሉ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይለናል። በእርግጥ ጌታችን መድኃኒታችን የሚለንን በአይሁዳውያን እጅ ከመግባቱ በፊትና መንፈስም ወደ እሱ ሳይወርድ መሆኑ ነው። ታዲያ ጌታችን ይህንን የሚጋብዘን ከአነጋገሩም የምንረዳው ማንም የተጠማ ብሎ ይናገራል። ይህ ማለት ደግሞ አማኝ የሆነ ወይም ያልሆነ፣ ፈሪሳውያን ወይም ሳምራውያን ወይም ሰዶቃውያን እንዲሁም ሌሎችን ለይቶ አልጠራም። ሁሉንም በተለይም የታመሙትን የተጠሙትን ይጋብዛል። ታዲያ ሰዎች ብዙውን ጊዜ የውሃ ጥም ጊዜ አይሰጥምና ጥማችንን በተቻለ ፍጥነት ለማርካት እንሞክራለን። ጌታችን ግን ይህንን የሚያምን ከዚህም በላይ የሕይወት ውሃ ወንዝ ከሆዱ እንደሚፈልቅ ይናገራል። ዛሬ የጌታችን ኢየሱስ ክርስቶስ ሙሉ አካል የሆነችው ሐዋርያዊ የሆነችው ቤተ ክርስቲያን የክርስቶስ ልዑክ በመሆን በዚህ ምድር ላይ እርሱ ክርስቶስ ራሱ የሠራውን ሥራ ተረክባ ምእመናኖቿን የክርስቶስ አካል ለማድረግ ኃላፊነቱን ተቀብላ እየሠራች ትገኛለች። ምክንያቱም ቤተ ክርስቲያን የክርስቶስ ምስጢራዊ አካል ነች። ወደ ምስጢራት እየመራች ምስጢራትን እያካፈለች በምስጢራቷ እየፈወሰችና እየባረከች ክርስቲያኖቿን ወደ መንግሥተ ሰማያት ትመራለች። ቤተ ክርስቲያን በራሷ ቅድስ ስትሆን፣ በውስጧ ግን ኀጢአንም ቅዱሳንም ይገኙባታል። ኀጢአንም ወደ ቅዱሳን እየመራች ለመንግሥተ ሰማያት ታበቃለች። ታዲያ ዛሬ ቤተ ክርስቲያን ያኔ ጌታችን ኢየሱስ ክርስቶስ ጥሪ እንዳቀረበው የተጠማ ቢኖር ወደ እኔ ይምጣ እያለች ጥሪዋን ታሰማለች። ጥሪዋን ስታሰማ ግን እሷ እንደ ክርስቶስ የዚህ ወገን የዛ ወገን ሳትል፣ የዚህ ዘር የዛ ዘር ሳትል የተጠማ የሰው ልጅን ሁሉ ወደ እርሷ ወደ እቅፏ ትጋብዛለች። ዛሬ የምንኖርበት ዓለማችን እጅግ በጣም ብዙ የሚባሉ ነገሮችን የተጠማች ዓለም ናት። ሰዎች እርካታ አጥተው በመባዘን ላይ ይገኛሉ። ሕይወታችን እረፍት አጥቶ በመቃተት ላይ ይገኛል። ዛሬ ግን ጌታችን ኢየሱስ ክርስቶስ ሁላችንንም እናንተ የተጠማችሁ ሁሉ ወደ እኔ ኑ በማለት ይጋብዘናል። ለነፍሳችን ጥም እርካታ የሚሰጠው ጌታችን ኢየሱስ ክርስቶስ ብቻ ነው። ብዙውን ጊዜ ጥማችንን ያረኩልናል ብለን ያሰብናቸውን ዓለማዊ የሆኑ ነገሮችን በማከናወን እርካታን ለማግኘት እንሞክራለን። ነገር ግን የእርካታችን ምንጭ አንድና አንድ ነው። ያውም ጌታችን ኢየሱስ ክርስቶስ ብቻ ነው። እርሱም ወደ እርሱ መጥተን በነጻ ይህንን የሕይወት ውሃ እንድንጠጣ ይጋብዘናል። እኛም ይህንን የእርሱን ጥሪ ተከትለን የሕይወት ጥማችንን ማርካት እንችል ዘንድ ወደ እርሱ መቅረብ ይኖርብናል። ወደ እርሱ መቅረብ እንችል ዘንድና ለሕይወታችን እርካታ ማግኘት እንችል ዘንድ እንድትረዳን የእመቤታችን የቅድስት ድንግል ማርያም አማላጅነትን መማጸን ይኖርብናል። የሰማነውን በልቦናችን ያሳደረልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ቅዱስ ወንጌል ማዕበል ውስጥ በምንገባበት ወቅት በእግዚአብሔር እንድንታመን ይመክረናል በሚል አርዕስት የቀረበ አንድ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። የዛሬው የቅዱስ ወንጌል ምንባብ የማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተጠቀሰውን ማለታቸው ነው። ኢየሱስ በማዕበል በሚናወጠው ሐይቅ ላይ ስለመራመዱ ይናገራል። ባለፈው እሁድ እንዳየነው ህዝቡን በአምስት ዳቦና በሁለት አሳ ከመገባቸው በኋላ ኢየሱስ ደቀ መዛሙርቱን ወደ ጀልባ እንዲገቡና ወደ ሌላኛው የባህር ዳርቻ እንዲጓዙ ያዛቸዋል። ህዝቡን ካሰናበተ በኋላ ከዚያም ለመጸለይ ብቻውን ወደ ኮረብታማ ስፍራ ወጣ። ከአብ ጋር ያለውን ኅብረት ያጠናክራል። በሌሊት ሐይቁ በሚሻገሩበት ጊዜ የደቀ መዛሙርቱ ጀልባ በድንገት በከባድ አውሎ ንፋስ መናወጥ ይጀምራል። በዚያን ወቅት በድንገት አንድ ሰው በውሃው ላይ እየተራመደ ወደ እነርሱ ሲመጣ ያያሉ። እነርሱ ያዩት ነገር ምትሃት መስሏቸው በጣም ደንግጠው ስለነበር በፍርሃት ጮኹ። ኢየሱስ አይዟችሁ፣ እኔ ነኝ፣ አትፍሩ የሚል ማረጋገጫ ሰጣቸው። ጴጥሮስም ጌታ ሆይ፣ አንተ ከሆንክ በውሃው ላይ እየተራመድኩኝ ወደ አንተ እንድመጣ እዘዘኝ ሲል መለሰለት። ኢየሱስም ና አለው።

ይኖርበታል። እርሱ ፈጽሞ የማይተወን የአብ እጅ ነው። ሁልጊዜ ጥሩና ጥሩ የሆነውን ለእኛ የሚፈልገውን የአብ ጠንካራና ታማኝ አባት የሚወክል እጅ ነው። ስለ ነቢዩ ኤልያስ የተነገረው በዛሬው በመጀመሪያው ምንባብ አንደኛ መጽሐፈ ነገሥት ምዕራፍ 19 ከቁጥር 11 እስከ 13 ላይ የተጠቀሰው ታሪክ እግዚአብሔር አውሎ ንፋስ፣ እሳት፣ የመሬት መንቀጥቀጥ የሚወክለው አምላክ ሳይሆን በዝምታ ለእኛ ጥያቄዎች መልስ የሚሰጥ አምላክ እንደሆነ ያሳያል። እግዚአብሔር የማያስገድድና ለመሰማት የሚጠይቅ የብርሃን እስትንፋስ ነው። እምነት ማለት በማዕበል ውስጥ በምንሆንበት ወቅት ልባችንን ወደ እግዚአብሔር፣ ወደ እርሱ ፍቅር፣ ወደ አባቱ፣ ወደ ርኅራዮ መመለስ ማለት ነው። ኢየሱስ ይህንን ለጴጥሮስና ለደቀ መዛሙርቱ እንዲሁም ለእኛም ዛሬ ለማስተማር ፈለገ። እምነታችን ጎደሎ እንደሆነና መንገዳችንም በተጋላጭ ኃይሎች ሊደናቀፍ እንደሚችል እርሱ በሚገባ ያውቃል። እርሱ ግን ወደ ደህንነቱ እንድናመራ ለማድረግ አስቦ ወደ ሞት የገባው ጌታ ነው። እሱን መፈለግ ከመጀመራችን በፊት እንኳን እርሱ ከአጠገባችን ይገኛል። ከውድቀታችን በኋላ እኛን በማንሳት በእምነት እንድናድግ ይረዳናል። ማዕበሉ በተናወጠበት ወቅት የነበረችው ጀልባ በየትኛውም ዘመን የምትገኘውንና እርሷን በመቃረን የሚነፍሱ ንፋሶችን የምትጋፈጠው አንዳንድ ጊዜ በጣም ከባድ ፈተናዎች የሚያጋጥሟት የቤተ ክርስቲያን ምስል ነው። በዚህ ዓይነት ሁኔታዎች ውስጥ ቤተ ክርስቲያን በምትገባበት ወቅት እግዚአብሔር ትቶኛል ብላ የማሰብ ፈተና ሊገጥማት ይችል ይሆናል። ነገር ግን በተጨባጭ በእነዚያ ጊዜያት የእምነት የፍቅርና የተስፋ ምስክርነት እጅግ የሚያበራ ሆኖ በዚያ ጊዜያት ውስጥ ይታያል። አዳዲስ ክርስቲያኖች በዓለም ሁሉ ላይ እንዲፈልቁ ሰላምና እርቅ በማውረድ ሂደት ውስጥ በከፍተኛ ሁኔታ ለሚሳተፉ ሰዎች ሰማዕት እስከ መሆን ድረስ የሚያደርስ ጸጋ በቤተ ክርስቲያኗ ውስጥ እንዲከናወን የሚያደርገውን የትንሣኤውን ክርስቶስ የመገናኛ መስመር ነው። ጨለማና የሕይወት ማዕበል በሚያጋጥመን ወቅት በእግዚአብሔር ላይ ያለን እምነት ወደ ቀውስ ውስጥ ሲገባ በእምነትና በተስፋ ፍቅር እንድንጸና ትረዳን ዘንድ የእመቤታችን የቅድስት ድንግል ማርያምን አማላጅነት ልንማጸን ይገባል።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በነሐሴ 3 2012 ዓመተ ምህረት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በእለቱ ቅዱስ ወንጌል ተንተርሰው ያደረጉትን የቅዱስ ወንጌል አስተንትነው ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን፣ የዛሬው የእሁድ የነሐሴ 10 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።